የሰላምታ ላድርስ ለዓለም ጌታ ለምድር ለሰማይ ንጉስ ስላሴዎች ሰውን እንፍጠር ብለው ተነሳስ አልቀረምና ወዲያው በመልካችን እንደ አምሳላችን አርገን እንፍጠር አንድነት ሆነን ሰውን ወዲያውንም አዳም ይሆንን ፈጠሩ በሕግ ሆነው ትእዛዝ ጠብቀው ሊኖሩ በዚህ አይነት በተርላ ገነት ሲኖሩ ተሳሳቱ ተለወጠና ነገሩ ነገር ግን ከጥቂት ዓመታት በኋላ ተታለው ሞኞቹንና ተላላ በባብ ተንኮል በኃጢአት ቀንበር ወድቀው ተዋረዱ እፀ በለስን በልተው እንዳትበሉ የተባሉትን እንጨት ወርተው በሉ የጥፋት ፍሬ ቅንጣት ሲፈጥራቸው አዳም ይሆንን ከጥንት እንዲያውቁለት ሰርቶ ነበረ ስርዓት እንዳትበሉ የእፀ በለሲቱን ፍሬ ትእዛዜን አስተነቀቁኝ ነግሬ እንዳትነኩ የእፀ በለስን ቅንጣት ነገርኳችሁ ገና አስቀድሞ ከጥንት እነሱ ግን በባብ ተንኮል ተታለው ቀጥፎ በሉ የጌታን ትእዛዝ አቃለው እሷን በልተው አምላክ የሆኑ መስሏቸው ተታለሉ ጥፋት ሆነና ስራቸው በዚህ ጊዜ በኃጢአት ቀንበር ወድቀው ተባረሩ ከገነት ተድላ ወዲያው እየኖሩ እጅግ በጣም ተዋርደው አሳለፉ ብዙ ዘመናት ተሰደው ተገፈፉ ጸጋ እግዚአብሔርን ማጡ ለዘመናት

ልጄ ከድንግሊቱ ልጅህ እመጣና አድንሃለሁ አይዞህ ጀርባዬንም ለደራጆች ሰጥቼ ጊዜው ሲደርስ አድንሃለሁ መጥቼ ተሰቅዬ በቀራንዮ ተራራ ተከብዬ እጅግ አስፈሪ መከራ ትድናለህ አይዞህ በተስፋ ተጽናና የአምላክ ቃል ከቶ አይሻርምና የሰው ልጆች በኃጢአት መርገም ሲኖሩ ሲሰቃዩ ለብዙ ዘመን ነበሩ በአዳም በደል ፍጥረቱ ሁሉ ተግዞ ይኖር ነበር አንገቱን ደፍቶ ተክዞ ጌታ ማይቶ የአዳምን ሐዘን ጭንቀት ተናገረ የሕይወት ማዕዳን ትንቢት 5500 ዘመን ሲፈጸም ተወለደና መድህን በትንቢቱ የነገረውን አስታውሶ በመስቀል ላይ መድኃኒት ደሙን አፍስሶ በችንካር ቅዱስ ሥጋውንም ቆርሶ የአዳምን ዘር